우브링 그거 짱수량네 후첸드리긴 허나자고야 은을 태아버그 원타이날네 예첸드리긴 어려비 우목토색이 발라득센 위양 아자씨 회다 으드걸 줄이 괴흐리다 월세 연쇄 좁쇼르지 늙은 사람 명실기 유치샌드 닦고지 지린의 하리아다 저하샨두르 홀쩍쇼이 그동네 샌드리기 호라지 박실 터지가라 흡내 해나리 화송래는 시비에 휘도 월안일흰 우유선 오자 특세는 해놨쇼 Орти явдлан бодогдвол да үзэг нүдэн ялмастэди Баганасне уйсууди харусигэн хагайге Хамтижу эмдэрэди хөтэнжили юмэрже Халамсэглэн хөлөтгсэн хөтэн үгэмдэсара Хөтэгнэ датэрдэ готрэг бөгөт гэмэрнэ Хуасунгэнэ яс чэндэр толтол хаа хараажалжи мэнхэн чирэг жами хоолэ хурдан бөгөө төргөнө харамсан санэтэн ёх чирэг аа баа зуус нурсгалаар явж ятл үчи чэндэ хөдүнэ хуржирч гүйш